0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቐርብ። ናይ ሎም ዕለት 12 ሰነ 2026 ዓመተ ምሕረት መደብ ፈናወና ርሳሊቃነ ጳጳሳት ልዮን መበል 14 ኣብ ስፓይና ክሳብ ብዕለት 12 ሰነ ናይ ዘካይድዎ ዘሎ ሃዋርያዊ ዕደት ቅድሚ ምዝዛሞም ዕለት 11 ሰነ ኣብ ብደሴታት ካናርያ ብዘካይድዎ ሃዋርያዊ ዕደት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈናወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሐኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈናወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዕለት 10 ሰነ ምሸተ ኣብ ባዚሊካ ቅድስቲ ስድራ ቤት ድሕሪ ዘዕርጎ ምሳቶ ቅዳሴ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካልኣይ እግሪ ሃዋርያ ጉዕዞኦም ኣብ ባርቸሎና ብምዝዛም ንፅብሒቱ ዕለት 11 ሰነ ቅድሚ ፍርቅ መዓልቲ ሰዓት 10 ፍራቃን ኣብ ኣትላንቲክ ውቅያኖስ ኣብ ዝርከብ ሰፊሕ ደሴታት ከም ዝኣተውን ኣብዚ ዑደት እዚ ድማ ቀዳማይ መደቦም ምስ መቐበሊ ማእከላት ስደት ናታት ዝካየድ ርከብ ምንባሩ ዜና ቫቲካን ኣፍሊጡ። ሓሙስ ዕለት 11 ሰነ ሰዓት 10:38 ደቃይቅ ቅድሚ ቀትሪ ኣብ መደበር ኣይር ግራና ካናርያ ጋንዶ ከም ዝኣተውን ኣብ ኣትላንቲክ ውቅያኖስ ኣብ ዝርከብ ዓብ ደሴታት ዑደት ብምግባር ኣብ ሳንታ ክሩዝ ደ ተናሪፍ እውን መብፅሕ ብምክያድ ኣብ ስፓይና ዘካይዶ ሃዋርያ ዑደት ይዛዝሙ። ኣብ ደቡባዊ ገማግም ባሕሪ ግራን ካናርያ ኣብ ዝርከብ ወደብ ኣርጉነጉይን ምስ መቐበሊ ስደተኛታት ዝግበር ኣኼባ ቀዳማይ ኮይኑ እዚ ወደብ እዚ ክሳብ ሕጂ ወደብ ሕፍረት ተባሂሉ እዩ ዝፍለጥ። ምክንያቱ ኣብ 2020 ዓመተ ምሕረት ድሕሪ ቅሩብ መዓልትታት ለበዳ ኮቪድ-19 ኣስታት 3,000 ስደተኛታት ኣብ ውሽጢ ሓደ ሰሙንን ናብታ ደሴተ ከም ዝበፅሑን ብሰንኪ እቲ ለበዳ ግን ዝኾነ ሰብ ናብቲ ወደብ ክኣቱ ከም ዘይተፈቅደን እቶም ስደተኛታት ብካሪታት ዝፅዋዕ ናይ ኩላይት ቤተ ክርስትያን ትካል ግብረሰናይ ጨንፈር ደሴታት ካናርያ ጥራሕ ዘድሊ ሰብኣዊ ሓገዝ ከም ዝረኸቡን ምስቲ ኣብቲ እዋን ዝነበረ ለበዳ ኮቪድ-19 ምስ ዘምፆ ኩነታት ዝተተሓሓዘ ስለ ዝነበረ እውን እዩ። ርእሰ ሊቃነ ጳጳሳት ልዮን ኣብዚ ናይ ደሴታት ካናሪ ኣብ ዝገብርዎ ናይ ነፋሪት ጉዕዞ ነተን ናይ ኣየር ዶባትን ዘቋረፁለን ሃገራት ብቐዳምነት ንናይ ሞሮኮ ንጉስ መሓመድ ሻድሻይ ኣስዒቦም እውን ናብ መራሒ መንግስቲ ሪፐብሊክ ፖርቱጋል ኣንቶኒዮ ኮሴ ሰጉሮ ኣብ ዘመሓላለፎ መልእኽቲ ቴሌግራም ሰላምን ልባዊ ቡራኬን ጸሎቶምን ከም ዘመሓላለፉ ዜና ቫቲካን ኣፍሊጡ።
1: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ግራን ካናርያ ምስ ስደተኛታትን ናዓቶም ዝረድኡን ዘሰንዩን ትካላትን ኣብ ዝገበርዎ ርክብ ዓለም ንስቃይ ስደተኛታት ዕሽሽ ከይትብል ተማሕጺኖም። ሕጋውን ውሑስን ዝኾነ ናይ ስደት መንገድታት ክህሉ ብምጽዋዕ ድማ ዘይሕጋዊ ምስግጋር ደቂ ሰባትን ምዝመዛን ኰኒኖም። ብተወሳኺ ሰብኣዊ ክብሪ ፓስፖርት የብሉን፣ ዶብ ምስ ተሳገረ ድማ ዋግኡ ኣይቅንስን እዩ ክብሉ ኣገንዚቦም። ትማል ሓሙስ ዕለት 11 ሰነ 2026 ኣብ ደቡባዊ ገማግም ግራን ካናርያ ኣብ ዝርከብን ሓደ ካብቶም ናይ ኤውሮጳ ቀንዲ ምልክት ስደት ዝኾነ ወደብ ኣርጉነጉይን ብምርካብ ርሕራሕን ሓላፍነትን ምትሕግጋዝን ክህሉ ህጹጽ ጻውዒት ኣቕሪቦም። ንሶም ሰብኣዊ ክብሪ ፓስፖርት የብሉን፣ ዶብ ምስ ተዛገረ ድማ ዋግኡ ኣይቅንስን እዩ ብምባል ኣስሚሮምሉ። ኣብቲ ናብ ሃገረ እስጳኛ ዘካይድዎ ዘለዉ መበል ሻትሻይ መዓልቲ ሃዋርያዊ ዑደቶም ርእሰ ሊቃነ ጳጳሳት ምስቶም ሓደ ካብቶም ኣብ ዓለም ሓደገኛ ዝኾነ ናይ ስደት መንገዲ ተጠቂሞም ዝመጹ ስደተኛታትና ዓቶም ዝረድኡን ዝቕበሉን ትካላትን ተራኺቦም። እቲ ርክብ ወደብ ሕፍረት ተባሂሉ ኣብ ዝጽዋዕ ቦታ እዩ ተኻይዱ። እዚ ቦታ እዚ ኣብ 2020 ለበዳ ኮቪድ-19 ኣብ ዝተላዕለሉ እዋን ብኣሽሓት ዝቁጸሩ ስደተኛታት ኣብ ውሕዳት መዓልታት ዝኣተውሉ እዩ። ካብ ምዕራብ ኣፍሪቃ ብምኽንያት ድኽነትን ግጭትን ምዝመዛን ዝሃደሙ ብዙሓት ስደተኛታት ንኤውሮጳ ንምእታው ዝቀረበ ኣፍ ደገ ደሴታት ካናሪ እዩ። ናብዚ ቦታ እዚ ንምብጻሕ ድማ ብኣትላንቲካዊ ውቅያኖስ ብውሕስነት ዘይብለና ዕንጨይቲ ጀላቡ ተጠቂሞም ሓደገኛ ጉዕዞ ይገብሩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ወደብን ኣትላንቲክ ውቅያኖስን እናተዓዘቡ ካብ ባሕሪ ዘድሕኑ ሰራሕተኛታትን ካብ ወለንተኛ ገባሪ ሰናይን ካብ ሓንቲ ብዘይሕጋዊ ምስግጋር ደቂ ሰባት ዝተጠቅዐት ሰብን ካብ ሓንቲ ድሕሪ ብዙሕ መከራ ህይወታ ዝሃነፀ ስደተኛ ነጋዲትን ዝቀረበ ምስክርነት ሰሚዖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዛዕባ እቲ ኣብ ወንጌል ማቴዎስ ምዕራፍ 25 ዝርከብ ናይ ወንጌል ክፍሊ ብምስትንታን ቃል ኣምላኽ ኣብ ከም ኣርጉነ ጉይን ዝበሉ ቦታታት ስጋ ከም ዝለብስ ገሊፆም። ኣብዚ ቦታ እዚ ሰባት ዳርጋ ኩሉ ነገር ተገፊፎም እዮም ዝመፁ፣ ግና ኸ ከቶ ካብ ክብሮም ኣይተገፈፉን ኢሎም። ኣብዚ ቦታ እዚ ወንጌል ካብቲ ተዓዘብቲ ጥራይ ኮይና ዝጸናሕናሉ ምቹእ ኩነታት የውፅኣና እሞ ሓደ ዝመጸ ሓው ወይ ሓንቲ ዝመጸት ሓፍቲ ኣብ ቅድሜና የቐምጠልና ክብሉ ተዛሪቦም ወሲኾም ድማ በረኻን ጸልማትን ባሕርን ተጻዊሮም ብፍርሕን ጥምየትን ዓመፅን ተሰኒዮም ኣብ ዝወርዱሉ እዋን ንክርስቶስ ኣብኦም እንተኣላሊናዮ ይሓተና ኣሎ ኢሎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ከም ተካኢ ቅዱስ ጴጥሮስ መጠን ዝገበርዎ ናይ ገፋፍ ዓሳ ቀለቤት ትርጉም ብምዝካር ክርስቶስ ንቅዱስ ጴጥሮስ ገፋፊ ሰብ ክኸውን ዘቕረበሉ ጻውዒት ኣስተንቲኖም። ኣብዚ ቦታ እዚ ሰባት ካብ ባሕሪ ይድሕኑ ኣለዉ፣ ሕይወት ዘይብሎም ሬሳታት ድማ ካብ ማይ ይወፁ ኣለዉ ኢሎም። በዚ ምኽንያት እዚ ድማ ተካኢ ቅዱስ ጴጥሮስ ነዞም ወደባት ዕሽሽ ክብሎም ኣይክእልን እዩ፣ ቤተ ክርስቲያን እውን ነዞም ማያት እዚኦም ዕሽሽ ክትብሎም ኣይትኽእልን እያ ክብሉ ኣስሚሮምሉ። ነቲ ኣብ ቅዱስ መጽሓፍ ዘሎ ምሳሌታት ብምጥቃስ ባሕሪ ሓደጋን ዕግርግርን ምስ ተስፋ ብሓባር ዝነብሩሉ ቦታ ምዃኑ ገሊጾም። ሎሚ እውን እንተኾነ ኣብዞም ባሕርታት እዚኦም ኣራዊት ይሕብኡ ኣለዉ ክብሉ እውን ኣጠንቂቖም። እዚ ክብልን ከለዉ ድማ ነቶም ካብ ተስፋ ምቑራጽ ዝረብሑ ናይ ገበን ጕጅሌታትን ንደቂ ኣንስትዮን ህፃናትን ባሮት ዝገብሩ ዘይሕጋውያን መሰጋገርትን ከምኡውን እቶም ብሰንኪ ዕሽሽ ምባሎም ንድኻታት ብምዝመዛ ወይ ብምርሳዕ ክወሓጡ ዘፍቅዱ ሰባት ዝምልከት እዩ። ይኹን እምበር እምነት ብዘይፍርሒ ክሰናኸል ከም ዘይብሉ ኣስሚሮምሉ። ክርስቶስ ንባሕሪ ክሃዲ እንተ ኣዚዝዎ ቤተ ክርስቲያን ድማ ብዛዕባቶም ኣብ ማያቱ ተደርብዮም ዘለዉ ስቕ ክትብል ኣይትኽእልን እያ ኢሎም። ኣብቲ ኣጋጣሚ ሓደ ፍልይ ዝበለ ነገር ዝነበረ ድማ ልዕሊ 20,000 ሰባት ካብ ባሕሪ ንምትሓን ዝሓገዘ ካብ ተይንቲቶ ቪላር ሜያ ዘቕረቦ ምስክርነት እዩ ነይሩ። ንሱ ሓደ እዋን ዘካየዶ ናይ ምትሓን ስራሕ ክዝክር ከሎ ሓንቲ ብማዕዶ ወዲ ዝመስል 10 ዓመት ዝዕድሚዮ ቈልዓ ዝሓዘት ሰበይቲ ከም ዘትሓኑ ገሊጹ። እቶም ስደተኛታት ኣብታ መርከብ ምትሓን ምስ ተሰቕሉ እታ ኣደ ነቲ ቈልዓ መሊስዎ ዝነበረ ቆቢዕን ጃኬትን ኣውፂኣ ኣብ እዝኑ ናይ ወርቂ ኩትሻ ገበረትሉ። ለካ ጓልያ ነይራ ዝበለቲቶ ክልቲአን ድማ ኣምሪረን ከም ዝነብዓ ተዘክርኡ ገሊጹ። ነቶም ታሪኾም ዘካፈሉ ኣመስጊኖም። ነቶም ካብ ባሕሪ ዘድሕኑ ሰራሕተኛታትን ወለንተኛታት ገበርቲ ሰናይን ማሕበረሰብ ቁምስናታትን ድማ ንኢዶም። እቲ ምስክርነቶም ስደተኛ ተወሳኺ ሓደ ወይ ተራኣሃዝ ምዃኑ ዘብቅዓሉ ምዃኑ ድማ ገሊጾም። ቀጺሎም ድማ ሽዑ ጥራኢና እታ ንእሽተ ጓል ከም ጓልና እቶም ገጻት ድማ ከም ኣባላት ስድራ ቤትና ክኾኑ ከም ዝኽእሉ ክንርድአ ንኽእል ኢሎም። ብተወሳኺ ኣብ እዋን ህጹጽ ኩነታት ስደት ንጥፈታት ቁምስና ዘወሃደት ማርያ ሬይስ ኣሌማን ክሩዝ ዘቕረበቶ ምስክርነት ጠቒሶም። ንሳ ንሰባት ምስናይ ወይ ምሕጋዝ መብዛሕትኡ ግዜ ብቐለልቲ ነገራት ከም ዝጅምር ገሊጻ፣ ንሱ ድማ ጫማ፣ ክዳን፣ ቡን ብምቅራብ ወይ ድማ ኣብ ጥቃኦም ምህላው ጥራይ እኹል እዩ ኢላ። ምሕረት ብንኣሽቱ ተግባራት እዩ ዝጅምር ዝበሉ ርእሰ ሊቃነ ጳጳሳት ሸቶና ኩሉ ነገር ምፍታሕ ዘይኮነስ ንኩሉ ነገር ኣብ ኢድ ኣምላኽ ምቕራብን ሰባት ኣብ ዝሳቀይሉ ቦታ ኣብ ጐኖም ምህላውን እዩ ኢሎም። ሓደ ካብቲ ልቢ ዝትንክፍ ምስክርነት ድማ ምእንቲ ድሕነታ ተባሂሉ ብስማ ዝተነበት ታሪኽ ብለሲንግ ዝተባህለት ናይ ናይጄርያዊት ዜጋ እዩ ነይሩ። ንሳ ንጾታዊ ምዝመዛ ተባሂላ ብዘይሕጋዊ መንገዲ ዝተሸጠት ግዳይ እያ። ታሪኻ ክንገር ከሎ ብሰንኪ ድኽነት ካልእ ኣማራጺ ስለ ዘይነበራ ዓዳ ሓዲጋ ከም ዝወፀት ብግድን ብምፍርራሕን ተዓሲባ ንባሕሪ ብዘስቅቕ ኩነታት ከም ዝተሳገረት ኣብ መወዳእታ ድማ ናብ ስራሕ ምንዝርና ከም ዝተገደደት ገሊጻ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ድማ ብቀጥታ ናብኣ ብምምልካት ናይ መጸናንዒ ቃል ኣመሓላሊፎም። ካልኦት ኣብ ኣካልኪ ዋጋ እንተገይሮምሉ ኣምላኽ ግን ነቲ ዘይትመን ዋጋ ኺምርኣይ ከቶ ከምዘየቋረጸ ፍለጢ ክብሉ እውን ኣጸናንዕዋ። ካልኦት ከም ኣቕሓ እንተርእዮም ኺ ቤተ ክርስቲያን ሎሚ ንስኺ ጓልን ሓፍትን ምዃንኪ ንስኺ ባርኾት ምዃንኪ ክትነግረኪ ትደሊ ኢሎም። ንግዳያት ዘይሕጋዊ ምስግጋር ደቂ ሰባት ድማ ወላ እኳ ዓመፅ እንተወረዶም ክብሮም ግን ከም ዘይተተንከፈ ኣረጋገጹሎም። ሕይወትኩም ናይ ኣምላኽ እያ፣ ንሱ ድማ ማንም ክወስዶ ዘይክእል ክብሪ ሂብኩም እዩ ክብሉ ደጊሞም ገሊጾም። ኣብ ቅድሚ ክብሪ ነፍሶ ከፍ ስደተኛ ከም ዝሰግዱ ብምግላጽ ንስኹም ተራ ኣሃዝ ወይ ፋይላት ኣይኮንኩምን። ንስኹም ስድራ ቤትን ቤትን ሓዲግኩም ዝመጻእኩም ሰባት ኢኹም። ማንም ሰብ ክንዕቆ ዘይግብኦ ሕልምታት ኣለኩም ክብሉ ብቐጥታ ተዛረብዎም። በቲ ኻልእ ወገን ድማ ካብቶም ካብ ተስፋ ምቑራጽ ሰባት ዝረብሑ ዘይሕጋውያን መሰጋገርትን ገበነኛታትን ክጥንቀቑ ኣተሓሳሲቦም። ነቲ ዝህብዎም ናይ ሓሶት ተስፋታት ድማ ናይ ሞት ኢንዱስትሪታት ክብሉ ጸውዕዎም። ቅዱስ ኣቦና ጻዊዒቶም ናብ መንግስታትን ኣህጉራዊ ትካላትን ብምስፋሕ ድማ ሓላፍነት ናይ ሓባር ክኸውን ከም ዘለዎ ኣስሚሮምሉ። እቲ ናይ ስደት ሓደጋ እተን ናይ መበቆላውያን ሃገራት ሰላምን ፍትሕን ልምዓትን ክፈጥራ፣ እተን ዝቕበላን መሰጋገሪ ዝኾናን ሃገራት ድማ ንድኹማት ሰባት ካብ ገበነኛታት ክዕቅባ፣ ኤውሮጳ ድማ ማእከላይ ባሕርን ኣትላንቲካዊ ውቅያኖስን ምልክት ዘይብሎም መቓብራት ክኾኑ ከም ልሙድ ነገር ከይትወስዶ ጸዊዖም። ዝመጹ ሰባት ጥራይ ምምሕዳር፣ ኣሃዛት ምዝርጋሕ፣ ዶባት ምሕያል ወይ ድማ ድሕሪ ሞት ምሕዛን ጥራይ እኹል ኣይኮንን ክብሉ እውን ኣረጋጊጾም። ነፍሲ ወከፍ እትመጽእ ጃልባ ምስቶም ስደተኛታት ሓደ ሕቶ ተመጽእ ብምባል ኣጉሊሖም። ብዙሓት ኣሕዋትን ኣሓትን ሕይወት ንምድላይ ኣብ ናይ ሞት ሓደጋ ዝኣትዉ እንተ ኾይኖም እንታይ ዓይነት ዓለም ኢና ሃኒጽና ክብሉ እውን ዓባይ ሕቶ ኣቕሪቦም። ቅዱስ ኣቦና ቀጺሎም ንስደት ዝርኢ ፖሊሲ ኣብ ምኽባር ሰብኣዊ ክብረት ዝተመስረተ ክኸውን ከም ዘለዎ ኣጉሊሖም። ሕጋውን ድሕንነትን ዘለዎ መንገድታት ክህልዎ፣ ግዳያት ንግዲ ደቂ ሰባት ውጽኢታዊ ዝኾነ ዕቑባ ክወሃቦም፣ ኣህጉራዊ ምትሕብባር ኣንጻር ንግዲ ምስግጋር ደቂ ሰባት ክህሉ፣ ከምኡውን ትርጉም ዘለዎ ናይ ምቕባልን ምውህሃድን መስርሕ ክግበር ጻውዒት ኣቕሪቦም። ዕቑባ ናይ ምድላይ መሰል ደጊሙ ክረጋገጽ ከሎ ብዛዕባ እቲ መብዛሕትኡ ግዜ ዝበሃል ዘሎ ካልእ መሰል እውን ተዛሪቦም። ንሱ ኸኣ ንክትሃድም ናይ ዘይምግዳድ መሰል እዩ፣ ከምኡውን ናብ ስደት ናይ ዘይምኻድ መሰል ኣሎ። ካብ ጥሜትን ውግእን ስደትን ብልሽውናን ኣከባብያዊ ብከላን ናጸኮንካ ኣብ ዓድኻ ናይ ምንባር መሰል እውን ኣሎ ክብሉ ገሊጾም። ኣብ መወዳእታ ድማ እቲ ርክብ ነቶም ባሕሪ ክሰግሩ ከለዉ ዝሞቱ ሰባት ንምዝካር ዕምባባታት ብምንባርን ብናይ ሓደ ደቂቕ ስቕታን ተዛዚሙ። ድሕሪኡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ጥቕኡ ዝርከብ ቤተ ክርስቲያን ናይታ ረዳኢት ባሕረኛታት ዝኾነት ኖና እግዚእትነ ማርያም ናይ ጎቦ ቀርሜሎስ ብምኻድ ካብ ዕንጨይቲ ጃልባ ስደተኛታት ዝተሰርሐ መስቀል ባሪኾም። ቅድሚ ምኻዶም ድማ ነቶም ኣብ ገማግም ባሕሪ ተኣኪቦም ዝነበሩ ወለንተኛታትን ስደተኛታትን ሰላምቶኦም ብምቕራብ ሎሚ ኣብዚ ገማግም ባሕሪ ዝበጽሐ ነፍሲ ወከፍ ውልቀ ሰብ ካብ ሰብኣውነትና እንታይ ከም ዝተረፈ ይሓተና እዩ፣ ውዒል ሓዲሩ ንሕይወት ዕቑባ ሂብና ዲና ወይስ ዕሽሽ ኢልና ክፍለጥ እዩ ክብሉ ዛዚሞም።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ደሴታት ካናሪ እትርከብ ቤተ ክርስቲያን መስቀል ብምሕቋፍ ናይ ቅዱስ ቁርባን ሂወታ ብምዕማቕ ነቶም ኣዝዮም ተቓልዕቲ ዝኾኑ ሰባት ብሓድነትን ብተስፋን ብምግልጋል ኣብ ናይ እምነት ሓድነታ ክትጸንዕ ከም ዘተሓሳሰቡ ዜና ቫቲካን ሓቢሩ። ርእሰ ሊቃነ ጳጳሳት ልዮን ዕለት 11 ሰነ ኣብ ላስ ፓልማስ ደ ግራን ካናርያ ኣብ ዝርከብ ካቴድራል ቅድስተ ሃና ምስ ጳጳሳት፣ ካህናት፣ ዲያቆናት፣ ኣባላት ሰቡፊ ሂወ ወጥን ተምሃሮ ዘርአ ክህነትን ኣብ ግብረንልዎ ምዘገልግሉን ከም እተራኸቡ ዝሓበር ዜና ቫቲካን ኣስዒቡ። እዚ ኣብ ስደት ማሕበራዊ ብድሆታትን ተራ ቤተ ክርስቲያን ኣብ ምስናይ ተቓላዓት ማሕበረሰባትን ሓያል ትኩረት ዝገበረ ናይ ርእሰ ሊቃነ ጳጳሳት ሃዋርያዊ ጉዕዞ ናብ ስፓይና መዛዘሚ ካብ ምዕራብ ኣፍሪቃ ንዝጓዓዙ ስደተኛታት ናብ ኤውሮፓ ዝኣትሉ ቀንዲ መዕለቢ ኣብ ዝኾነት ኣብቲ ከባቢ ዝርከቡ ማሕበረሰባት ቤተ ክርስቲያን ድማ ሰብዓውን ጓሳውን ንደጋፍ ኣብ ማሓብ ልዕሊ ተራ ዝተፃወቱን ሎሚ እውን ኣብ ዘገልግሉላ ኣብ ደሴታት ካናሪ ዘካይዱ ሓርያዊ ዑደት ቅዱስነቶም ኣብ መዳርኦም ነቶም ኣብ ካቴድራል ቅድስት ሃናን ዝተረኽቡ ኩሎም መግለፂ ህያው ቤተ ክርስትያን ኢኻትኩም ሕጉስን ተስፋን ሓዘንን ጭንቀትን ህዝቢ ዘመንና ብፍላይ ድማ እቶም ድኻታት ወይ ዝተሰቃቀዩ ዘንፀባረቐ ምስክርነትኩም ኣመስግን ኣብ እምነት ከም ኣቦን ሓውን ናብተን ደሴታት ከም ዝመፁን ኣብ መጀመርታ ተኸታሊ ቅዱስ ጴጥሮስ ኮይኖም ኣብ ዝተሓረኢሉ ዕለት ኣብ ዘስምዖ መደረ ዘስመሩሉ ሓሳብ ብምዝካር ምሳኹም ክርስትያን እየ ምእንታኹም ድማ ጳጳስ እየ ከም ዝበሉ ኣፍሊጡ ቅዱስ ኣቦና ኣብ ዘስምዖ መደረ ነቲ ናይ ዕለቱ ካብ መልእኽቲ ሃዋርያ ጳውሎስ ናብ ሰብ ኤፌሶን ዝተወስደ ቀዳማይ ምንባባ ማእኪሎም ኣብ ውሽጢ ቤተ ክርስትያን ንዘሎ ዝተፈላለየ ውህበትን ኣገልግሎትን ኣፍልጦ መሃብን ሓድነት ንምህናፅ ክውዕል ኣገዳሲ ምዃኑ ኣስሚሮም ፀውዒቲ ጎይታ ሎሚ ኣብ ልብና ከም ብሓድሽ ንፀባረቕን ንፀዋዕታናን ተልእኾናን ድማ የረጋግፅ ኣብቲ እምኒ ማእዝኒ ዝኾነ ክርስቶስ እተመሰረተት ቤተ ክርስትያን ብሓባር ምህናፅ ቢሎም ነቶም ምእመናን ኣብ ሰናይ ክሃንፁ ፍልልያትና ከሰማምዑን ንጥቕሚ ኩላቶም መከዓዩን ከም ዘተባብዑ ዜና ቫቲካን ይሕብር ኣስዕብ ኣቢሎም ነቶም ስልጣነ ፍቕሪ ኣብ ምህናፅ ጥበበናታት ስነ ህንፃታት ክኾኑ ዝደልዩ ክርስትያን ዝገልፁ ክልተ ረኣያታት ብምቕራብ እቲ ቀዳማይ መስቀል ክርስቶስ ምቕባል ምዃኑ ብምምልካት ነቲ ኣብ ከባቢ ደሴታት ካናሪ ዘሎ ባሕሪ ከም ኣብነት ተጠቂሞም ውቅያኖስ ንቤትን ቤታውነትን ዘዘኻኽር እኳ እንተኾነ ብድሆን ርሕቀትን ጥርጣርን እውን ከመልክት ከም ዝኽእል ገሊፆም ቅዱስ ኣጎስጢኖስ ብምጥቃስ ወዲ ሰብ ነታ ናይ ሓቂ ዓዶም ከም ዝናፍቁን ግናኸ ናብኣ ንምብፃሕ ባሕሪ እዛ ዓለም እዚኣ ክሰግሩ ከም ዘለዎም ኣዘኻኺሮም ጎይታ እቲ ክንከዶ ሃረር እንብሎ ዝነበርና መገዲ ምእንቲ ከርእየና ባዕሉ መፀ መስቀል ክርስቶስ እንተዘይተሰኪምና ንባሕሪ እዚ ዓለም እዚኣ ክሰግር ዝኽእል ሓደ እኳ የልቦን እቶም ቅዱሳን ኣብ ክርስቶስ ብምውካል ንፀገማት ሂወት ብኸመይ ከም ዝብድሁ ኣብነት ከም ዝኾኑ ገሊፆም ንማዕበል ሂወት ንክብድሁ ንኢየሱስ ብኸመይ ናብ ጀልባኦም ከም ዝዕድምዎ ይፈልጡ ነይሮም እዮም ኣብኡ ተኣማሚኖም መስቀል ሓቂፎም ነቲ ማዕበል ምጥርጣርን ፍርህን ኣህድእዎ ከም ዝበሉ ዜና ቫቲካን ይሕብር እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘጉልሕዎ ካልኣይ ኣረኣእያ ድማ ኣድላይነት መንፈሳውነት ቅዱስ ቁርባን ምምዕባል ዝብል ኮይኑ ነቲ ኣብ እዋን ዕርገት ኣብ ቅድሚ ቅዱስ ቁርባን ኣቁፅልቲ ዕምባባታት ናይ ምሕፃብ ንነዊሕ እዋን ዝፀንሐ ልምዲ ጠቂሶም እዚ ሰናይ ባህሊ እዚ ክርስቶስ ማእከል ክርስትያናዊ ሂወት ምዃኑ ዘዘኻኽር እዩ ናይ ጉዕዞና ሸቶ ምስ ክርስቶስ ምርኻብ እዩ ንሱ ማእከል ክርስትያናዊ ህይወት እዩ ኣብ ቅድሚኡ ብኣምልኾን ስግደትን ተንበርኪኽና ኣብ ዙርያኡ ድማ ሓደ ኣካል ንምቋም ንእከብ ቀፂሎም ቅዱስ ኣቦና ነቲ ኣብ ካልኣይ ዋዕላ ቫቲካን ኣዋጅ ብርሃን ኣሕዛብ ብምጥቃስ ኣብ ቅዱስ ቁርባን ምስታፍ ንሓድነት ቤተ ክርስትያን ከም ዘደልድሎን ንኣመንቲ ናብ ዓሚቕ ናይ ሕብረት ስምዒት ክመርሖም ከም ዘለዎ ኣጉሊሖም መንፈሳውነት ቅዱስ ቁርባን ምምዕባል ክበሃልን ከሎ ናብ መንፈሳውነት ሓድነት ቤተ ክርስትያን ብፍቕሪ ኣዕሚኳ ምእታ ማለት እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ መደረኦም ነታ ኣብቲ ከባቢ እትርከብ ቤተ ክርስትያን ካብ ምስክርነት እቶም ኣብ ደሴታት ካናሪ ንታሪክ ክርስትና ዝቐረፁ ብዙሓት ቅዱሳን ሰብኡትን ኣንስትን ብርትዓይ ክትረክብ ኣተባቢዖም ነቶም ምእመናን ኣብ እምነትን ተስፋን ፍቕርን ልግስን ሓድነት ክህልዎም ተማሕፂኖም ንዚ ክቡር ዋጋዚ ከምቲ ቅዱስ ዮሃንስ ጳውሎስ ዳግማዊ ዝበልዎ ናብ ኣምላኽ ክመርሓና ኣብ ሰማይ መንፈሳዊ ህይወትና ዝትንስኡ ሰለስተ ከዋኽብቲ እያቶም ቢሎም ነታ ኣብ ደሴታት ካናሪ እትርከብ ቤተ ክርስትያን ኮኸብ ባሕሪ ብዝብል መፀውዕ ንእትልለይ ቅድስቲ ድንግል ማርያም ኣማዕቂቦም ንካቶሊካውያን ተልእኾኦም ብምትእምማን ክቕፅሉ ኣተባቢዖም መንፈስ ቅዱስ ኣብ መንጎ ሕጂ ዘሎ ብድሆታት ሓድነትን ተኣማንነትን ንኽነብሩ ጸጋኡ ክህቦም ድማ ከም እተማሕፀኑ ዜና ቫቲካን ኣፍሊጡ እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ግራን ካናርያ ኣብ ዛዕረጉ ምሳተ ቅዳሴ ካብ ጭንቀት ናይ ሓደ ቦምባ ዝመስል ኣብ ኩሉ ቦታታት ዝነብርን ዕረፍቲ ዘይብሉን ኣነነት ከም ዘጠንቀቁን ነቶም ናብታ ደሴት ክበፅሑ ኣብ ጉዕዞ ባሕሪ ንስደት ሂወቶም ዝሰኣኑ ስደተኛታት ድማ ብፍሉይ ከም ዝዘከሩ ዜና ቫቲካን ኣፍሊጡ ሓሙስ ዕለት 11 ሰነ ምሸት ኣብ ስታድዮም ግራን ካናርያ ኣብ ዛዕረጉ ምሳተ ቅዳሴ ሙሴ ብዛዕባ ፍቕሪ ስቓይን ትሕትናን የስተንትኑ ኣብ ምዕራባዊ ገማግም ኣፍሪቃ ቁሩብ ርሒቓ እትርከብ ስፓይናዊት ደሴት ግራን ካናርያ ኣብ ኤውሮፓ ሓድሽ ህይወትን ዝደልዩ ስደተኛታት ቀንዲ መሰጋገሪ ቦታ እያ። ርእሰ ሊቃነ ጳጳሳት ኣብ ዘስምዖ ስብከት እዛ ምድሪ እትምስክሮ መከራ ክዝክሩ ከም ዝደልዩ ሓቢሮም ነቶም ኣብቲ መስዋእቲ ቅዳሴ ንዝሓበሩ ኩሎም ኣብ ባሕሪ ህይወቶም ዝሰኣኑ ኣሕዋትናን ኣሓትናን ብሓባር ክጽልዩ ከም ዝዓደሙ ዜና ቫቲካን ኣፍሊጡ። ነቲ ካብ መጽሓፍ ዘዳግም ዝተወስደን እግዚኣብሔር ንእስራኤላውያን
2: ቅድሞ ኩነት ዘይብሉ
0: ፍቕሪ ዝገልጽን ቀዳማይ ምንባብ ብምስትንታን እዚ ፍቕሪ ዝብሉ ቅዱስነቶም ንምሉእ ህልውና ዝሰፍሕ ከምኡ እውን ንነፍሲ ሓውን ንኣእምሮ ብርሃን ሰላም ክትዓግቶ ዘይትኽእል ድርኺት ናብ ብናጽነት ስቓይ ንልቢ እዩ። ኣብዚ ቅድሞ ኩነት ዘይብሉ መለኮታዊ ፍቕሪ እዩ ናይ ገዛእ ርእስና ጸዋዕታ ንፍቕሪ ሱር ዝሰድድ ከም ዝበሉ ዜና ቫቲካን ሓቢሩ። ቀጺሎም ርእሰ ሊቃነ ጳጳሳት ካብ ቀዳሚት መልእኽቲ ዮሃንስ ዝተወስደ ናይ ዕለቱ ኻልኣይ ምንባብ ኣማእኪሎም ብቓላት ሓዋርያ ጳውሎስ ነቶም ዝሳቀዩ ብኣዳዓዊ ርህራሃይ ክትሓቕፎም ዝብል ዕድመ ዘቕርብ ምዃኑ ኣስተብሂሎም ርህራሃይና ግና ኣብ ንዋታዊ ሓገዝ ደው ክብል ዘይኮነስ መንፈሳዊ ኣእምራዊ ኣካላውን መዕባለ ናይቶም ዝተጸገሙ ንምድንፋዕ ጻዕሪ ክፈጥር ኣለዎ ከም ዝበሉ ዜና ቫቲካን የመላኽት። ዕለት 12 ሰነ ዓመታዊ ክብረ በዓል ቅዱስ ልቢ ኢየሱስ ምዃኑ ድማ ብምዝኽኻር ርእሰ ሊቃነ ጳጳሳት ሊዮን ኣብ መዛዘሚ ስብከቶም ብዛዕባ ሓደ ፍሉይ ባሕሪ ልቢ ክርስቶስ ማለት ትሕትና ከስተንትኑ ከም ዝደልዩ ገሊፆም ዘደንዝዝ ናብ ሓደ ቦምባ ብርቱዕ ደብዳብ ዝመስል ኣብ ኩሉ ቦታታት ዝነብሩን ርግኣት ዘይብሉን ኣነነት ብዙሓት ሎሚ ንውሽጦም ፅን ክብሉ ዝድርኾም ስቕታ ክጎድሎም ይገብር። እቲ ሕቡኡን ህርመትን ልቢ ፍቕሪ ከይሰምዑ ዝገብር ምዃኑ ኣብሪሖም ካብዚ ንክንርሕቕ ድማ ኢየሱስ እቲ መፍትሕ ገዛእ ርእስና ኣብቲ ዝጥርንፈና መታን ክንርኢ ካብቲ ዝፈላለየና መሰረታት ትዕቢት ክንወርድ ዝብል ምዃኑ የርእየና ከም ዝበሉ ዜና ቫቲካን ሓቢሩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ደሴታት ካናሪ ኣብ ዝፀንሕሉ እዋን ኣብ ተነሪፍ ኣብ ዝርከብ ማእከል ላስ ራይሰስ ምስ ስደተኛታት ከም እተራኸቡን ኣብ ልቦምን ጸሎቶምን ድማ ህልዋት ምዃኖምን ዝኾነ ህቦብላ ድማ ነቲ ዝስምዖም ህላወ ክርስቶስ ከየጥፍእ ድማ ጸሎቶም ምዃኑ ከም ዘረጋገጹ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ተነሪፍ ኣብ ዝርከብ ማእከል ላስ ራይስ ምስ ዝርከቡ ስደተኛታት ተተራኺቦም ቅድሚ ዘስምዖም መደረ ናይቶም ኣብቲ ቦታ ዝነበሩ ወኪሎም ቃል ምስክርነት ምስ ኣቕረቡ ምስኦም ምስ ኩሎም ስደተኛታትን ዘለዎም ቅርበት ብምርግጋጽ ዕለት 12 ሰነ ቤተ ክርስቲያን ዓመታዊ ክብረ በዓል ቅዱስ ልቢ ዘኢየሱስ ከም እተብዕል ብምዝኽኻር ንክርስቲያን ልቢ ኢየሱስ ምሳሌ ናይቲ እግዚኣብሔር ንነፍሲ ወከፍ ወዲ ሰብ ዘለዎ ምሕረት ዝመልኦን ደረት ኣልቦ ፍቕሩን ምዃኑ ኣብሪሖም ኣብዚ ዓውዲ እዚ ቅዱስ ኣቦና ኣብ ሓደ ክንመጽእ ንሓድሕድና ክንረኸብን ልዕሉ ኩሉ ድማ ካበይ ከም ዝመጽእና ብዘየገድስ ፍቕሪ ኣምላኽ ዶብ ከም ዘይፈልጥ ፍልሊ ከም ዘይገብር ንኹሎም ከም ዝተዋህበን ብሓድነት ከም ዘራኽበናን ክንፈልጥ ምኽኣልና ሓልዮት እግዚኣብሔር እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ቐጺሎም ጸገማቶም ኣስተውዒሎም ገጽኩም እናጠመትኩን ዛንታታትኩም ክሰምዕን እንከለኹ ብዛዕባ ልብኹም እውን ኣሓስብ ብብዙሕ ጸገማት ቆሲለ ግን በቲ ካልኦት ክፉታት ለጋሳትን መሓርን ልብታት ዝረኸብኩሞ ፍቕሪ እውን ተጸናኒዐ ቢሎም ልቢ ክርስቶስ ብፍቕሪ ከም ዝተሳቀየን ከም ዝተወግአን እኳ እንተዘከርና ቃንዝኡ ብዘቃለሉ ርኅሩኻት ሰባት እውን ከም ዝተጸናንዐ ክንርስዕ እየብልናን ከም ዝበሉ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሊዮን ንፍቕሪ ኣድማሳውነት ዝገልጽ ምሳሌ ሕያዋይ ሳምራዊ ብምምልካት ሓደ ካብ ጓና ከተማን ዝተፈልየ ሃይማኖትን ዝመጸ ንሓደ ዝቆሰለን ዝተቐጥቀጠን ሰብ ይድንግጸሉ። ቅዱስ ሓው ጴጥሮስ ቅዱስ ዮሴፍ ዘኣንችታን ካብ ደሴታት ካናሪ ብመርከብ ኣብ ኣሜሪካ ወንጌል ንምስባኽ ዝነቐሉ ሓድሽ ናይ ተልእኾ ወንጌል ኣድማስ ብምኽፋት በቲ ናይ ካልኦት ቁስሊ ክንፍውስን ነቶም ዝሳቀዩ ሰባት ሓልዮት ከነ ዝኾነር እዮም ብዝላቦና ፍቕሪ እግዚኣብሔር ዝተደረኹ ምንባሮም ኣዘኻኺሮም ንሳቶም እውን እምነት ተስፋን ግብረ ሰናይን ከም ዝዓበየ ንብረት ተሰኪሞም ናብ ዘይፍለጥ ቦታ ዝወፈሩ ስደተኛታት ምዃኖም ኣመልኪቶም ኣብተን ዘይፈልጥዎን ሃገራት እቶም ቅዱሳን ስደተኛታትን ልኡካኖ ወንጌልን ነቲ ዝነበሮም ዘካፍሉ እንተኾኑ ነቲ ዝቐርበሎም ሓድሽ ህያባት እውን ብሓጎስ ይቕበሉ ከም ዝነበሩ ቅዱስነቶም ከም ዘዝተባሃሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን ኣነ እውን ነቲ ናብዘን ደሴታት ዘምፅአኩምዎ ስንቂ ሰብኣውነትኩም ሕልምኹምን ባህልኹምን ከተካፍሉን ነቲ ዝቐርበልኩም ክትቅበሉ ክፉታት ክትኮኑን እዕድመኩም ቢሎም እዚ ምልዋጥ እዚ ብሓላፍነት ናብቶም ውርሻ ናይ ፍቕሪ ስልጣነ ከነውርሶም እንደሊ መፅእ ወለዶታት ኣብ ግምት ብምእታው ብሓላፍነት ክግበር ከም ዘለዎ ኣስተብሂሎም ኣብዚ መዳይ እዚ ስደት ኣብ መንጎ ህዝብታት ንምርኻብን ንሓድሕዱ ንምምዕባልን ኣጋጣሚ ክኸውን ስለ ዝኽእል ኣገዳሲ ግደ ዘለዎ ይኸውን እንክብሉ ኣዘኻኺሮም ብገለ መልክዑ ኩላትና ስደተኛታት ኢና ምኽንያቱ ኩላትና ናብ ሰማያዊ ዓድና ኣብ እንኸደሉ መገዲ ነጋድያን ስለ ዝኾንና ኩሉ ሰብ ብዝከኣሎ መገዲ ኣበርክቶ ብምግባር ነቲ ጉዕዞ ዝያዳ ሰብኣዊ ንክኸውን ተሐግዝ ኣተባቢዖም ንዝጭቡጥ ሰብኣዊ ሓገዝ ተኸኣል ክኸውን ንብዙሓት ሰባት ተስፋ ንምምላስን ክብሪ ንምሃብ ዝሕግዙ ብዙሓት ሰናይ ድሌት ዘለዎም ደቂ ተባዕትዮን ደቂ ኣንስትዮን እውን ምስጋናኦም ከም ዘቕረቡ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን ስም ናይቲ መቐበሊ ኣጋይሽ ላስራይሰስ ሱር ዝብል ዝውክል ምዃኑ ኣቃልብኦም ከም ዝሰሓበ ብምዝኽኻር ነፍሲሄር ርእሰ ሊቃነ ጳጳሳት ፍራንቸስኮ ምሳኻትኩም ክራኸቡ ኣዝዮም ሓረር ዝበሉ ኣገዳስነት መበቆልና ምዝካርን ኣብ ጎይታ መወካልን ንምጉላሕ ምስሊ ሱር ምጥቃም ከም ዝፈቱ ኣዘኻኺሮም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብቲ ክርስቶስ ህያው እዩ ብዝብል ኣርእስቲ ዝለገሶ ሃርያም ማዕዳን እቶም ብጎይታ ዝውከሉ ከምቲ ኣብ ጠቓማይ ዝተተኽለት ሱር ናብ ዋሓይ እትሰድድ ዋዕ ምስ መፅ ኣይትፈርሕን ኣቝፅልታ ከዓ ሓምላይ ኮይኑ ከም ዝቕፅል ኦም እያቶም ዝብል ጠቒሶም እቶም ኣብኡ ዝነበሩ ኣብ ጎይታ ሱር ክሰዱን ማዕበል ካብቲ ዘበርትዕን ህይወት ዝህብን ምእንቲ ከየርሐቐኩም እፅሊ ፍቑራተይ ኣብ ልበይ ህልዋት ኢኹም ኣብ ጸሎተይ ከዓ ክዝክረኩም የቢሎም ኣብ መደምደምታ ኣምላኽ ንዓኣቶምን ንስድራ ቤቶምን ንኹሎም ሰናይ ዝገብርሎምን ክባርኾምን ቅድስቲ ድንግል ማርያም መጸናንዒት ስደተኛታት ወትሩ ኣሰኒዮም ኣብ ዕቑባ ኣዴታት ክትሕግዞምን እፅሊ ከም ዝበሉ ዜና ቫቲካን ኣፍሊጡ ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 12 ሰነ 2026 ዓመተ ምሕረት መደብ ፈናወና ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ ስፓይና ክሳብ ዕለት 12 ሰነ ናይ ዘካይድዎ ዘሎ ሃዋርያዊ ዕደት ቅድሚ ምዝዛሞም ዕለት 11 ሰነ ኣብ ደሴታት ካናርያብ ዘካይድዎ ሃዋርያዊ ዕደት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈናወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈናወና ሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዕለት 10 ሰነ ምሸት ኣብ ባዚሊካ ቅድስቲ ስድራ ቤት ድሕሪ ዝዕርጎ ምስተ ቅዳሴ ርእሰ ሊቃነ ጳጳሳት ልዑል መበል 14 ካልኣይ እግሪ ሃዋርያ ጉዕዞኦም ኣብ ባርቸሎና ብምዝዛም ንፅብሒቱ ዕለት 11 ሰነ ቅድሚ ፍርቅ መዓልቲ ሰዓት 10 ፍራቃን ኣብ ኣትላንቲክ ውቅያኖስ ኣብ ዝርከብ ሰፊሕ ደሴታት ከም ዝኣተውን ኣብዚ ዑደት እዚ ድማ ቀዳማይ መደቦም ምስ መቀበሊ ማእከላት ስደት ናታት ዝካየድ ርክብ ምንባሩ ዜና ቫቲካን ኣፍሊጡ። ሓሙስ ዕለት 11 ሰነ ሰዓት 10:38 ደቃይቅ ቅድሚ ቀትሪ ኣብ መደበር ኣይር ግራና ካናርያ ጋንዶ ከም ዝኣተውን ኣብ ኣትላንቲክ ውቅያኖስ ኣብ ዝርከብ ዓብ ደሴታት ዑደት ብምግባር ኣብ ሳንታ ክሩዝ ደ ተነሪፍ እውን ምብፃሕ ብምክያድ ኣብ ስፓይና ዘካይዶ ሃዋርያ ዑደት ይዛዝሙ። ኣብ ደቡባዊ ገማግም ባሕሪ ግራን ካናርያ ኣብ ዝርከብ ወደብ ኣርጉነጉይን ምስ መቀበሊ ስደተኛታት ዝግበር ኣኼባ ቀዳማይ ኮይኑ እዚ ወደብ እዚ ክሳብ ሕጂ ወደብ ሕፍረት ተባሂሉ እዩ ዝፍለጥ። ምክንያቱ ኣብ 2020 ዓመተ ምሕረት ድሕሪ ቁሩብ መዓልታት ለበዳ ኮቪድ-19 ኣስታት 3,000 ስደተኛታት ኣብ ውሽጢ ሓደ ሰሙንን ናብታ ደሴተ ከም ዝበፅሑን ብሰንኪ እቲ ለበዳ ግን ዝኾነ ሰብ ናብቲ ወደብ ክኣቱ ከም ዘይተፋቅደን እቶም ስደተኛታት ብካሪታት ዝፅዋዕ ናይ ኩላይት ቤተ ክርስትያን ትካል ግብረሰናይ ጨንፈር ደሴታት ካናርያ ጥራሕ ዘድሊ ሰብኣዊ ሓገዝ ከም ዝረኸቡን ምስቲ ኣብቲ እዋን ዝነበረ ለበዳ ኮቪድ-19 ምስ ዘምፀ ኩነታት ዝተተሓሓዘ ስለ ዝነበረ እውን እዩ። ርእሰ ሊቃነ ጳጳሳት ልዮን ኣብዚ ናይ ደሴታት ካናሪ ኣብ ዝገብርዎ ናይ ነፋሪት ጉዕዞ ነተን ናይ ኣየር ርዶባትን ዘቋረፁለን ሃገራት ብቐዳምነት ንናይ ሞሮኮ ንጉስ መሓመድ ሻድሻይ ኣስዒቦም እውን ናብ መራሒ መንግስቲ ሪፐብሊክ ፖርቱጋል ኣንቶኒዮ ኮሴ ሰጉሮ ኣብ ዘመሓላለፎ መልእኽቲ ቴሌግራም ሰላምን ልባዊ ቡራኬን ጸሎቶምን ከም ዘመሓላለፉ ዜና ቫቲካን ኣፍሊጡ።
1: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ ግራን ካናርያ ምስ ስደተኛታትን ናዓቶም ዝረድኡን ዘሰንዩን ትካላትን ኣብ ዝገበርዎ ርክብ ዓለም ንስቃይ ስደተኛታት ዕሽሽ ከይትብል ተማሕጺኖም። ሕጋውን ውሑስን ዝኾነ ናይ ስደት መንገድታት ክህሉ ብምጽዋዕ ድማ ዘይሕጋዊ ምስግጋር ደቂ ሰባትን ምዝመዛን ኰኒኖም። ብተወሳኺ ሰብኣዊ ክብሪ ፓስፖርት የብሉን ዶብ ምስ ተሳገረ ድማ ዋግኡ ኣይቅንስን እዩ ክብሉ ኣገንዚቦም። ትማል ሓሙስ ዕለት 11 ሰነ 2026 ኣብ ደቡባዊ ገማግም ግራን ካናርያ ኣብ ዝርከብን ሓደ ካብቶም ናይ ኤውሮጳ ቀንዲ ምልክት ስደት ዝኾነ ወደብ ኣርጉነጉይን ብምርካብ ርሕራሕን ሓላፍነትን ምትሕግጋዝን ክህሉ ህጹጽ ጻውዒት ኣቕሪቦም። ንሶም ሰብኣዊ ክብሪ ፓስፖርት የብሉን ዶብ ምስ ተዛገረ ድማ ዋግኡ ኣይቅንስን እዩ ብምባል ኣስሚሮምሉ። ኣብቲ ናብ ሃገረ እስጳኛ ዘካይድዎ ዘለዉ መበል ሻትሻይ መዓልቲ ሃዋርያዊ ዑደቶም ርእሰ ሊቃነ ጳጳሳት ምስቶም ሓደ ካብቶም ኣብ ዓለም ሓደገኛ ዝኾነ ናይ ስደት መንገዲ ተጠቂሞም ዝመጹ ስደተኛታትን ናዓቶም ዝረድኡን ዝቕበሉን ትካላትን ተራኺቦም። እቲ ርክብ ወደብ ሕፍረት ተባሂሉ ኣብ ዝጽዋዕ ቦታ እዩ ተኻይዱ። እዚ ቦታ እዚ ኣብ 2020 ለበዳ ኮቪድ-19 ኣብ ዝተላዕለሉ እዋን ብኣሽሓት ዝቁጸሩ ስደተኛታት ኣብ ውሕዳት መዓልታት ዝኣተውሉ እዩ። ካብ ምዕራብ ኣፍሪቃ ብምኽንያት ድኽነትን ግጭትን ምዝመዛን ዝሃደሙ ብዙሓት ስደተኛታት ንኤውሮጳ ንምእታው ዝቀረበ ኣፍ ደገ ደሴታት ካናሪ እዩ። ናብዚ ቦታ እዚ ንምብጻሕ ድማ ብኣትላንቲካዊ ውቅያኖስ ብውሕስነት ዘይብለን ናይ ዕንጨይቲ ጀላቡ ተጠቂሞም ሓደገኛ ጉዕዞ ይገብሩ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ነቲ ወደብን ኣትላንቲክ ውቅያኖስን እናተዓዘቡ ካብ ባሕሪ ዘድሕኑ ሰራሕተኛታትን ካብ ወለንተኛ ገባሪ ሰናይን ካብ ሓንቲ ብዘይሕጋዊ ምስግጋር ደቂ ሰባት ዝተጠቅዐት ሰብን ካብ ሓንቲ ድሕሪ ብዙሕ መከራ ህይወታ ዝሃነፀ ስደተኛ ነጋዲትን ዝቀረበ ምስክርነት ሰሚዖም ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እቲ ኣብ ወንጌል ማቴዎስ ምዕራፍ 25 ዝርከብ ናይ ወንጌል ክፍሊ ብምስትንታን ቃል ኣምላኽ ኣብ ከም ኣርጉነጉይን ዝበሉ ቦታታት ስጋ ከም ዝለብስ ገሊፆም ኣብዚ ቦታ እዚ ሰባት ዳርጋ ኩሉ ነገር ተገፊፎም እዮም ዝመፁ ግና ኸ ከቶ ካብ ክብሮም ኣይተገፈፉን ኢሎም ኣብዚ ቦታ እዚ ወንጌል ካብቲ ተዓዘብቲ ጥራይ ኮይና ዝጸናሕናሉ ምችእ ኩነታት የውፅኣና እሞ ሓደ ዝመጸ ሓው ወይ ሓንቲ ዝመጸት ሓፍቲ ኣብ ቅድሜና የቐምጠልና ክብሉ ተዛሪቦም ወሲኾም ድማ በረኻን ጸልማትን ባሕርን ተጻዊሮም ብፍርሕን ጥምየትን ዓመፅን ተሰኒዮም ኣብ ዝወርዱሉ እዋን ንክርስቶስ ኣብኦም እንተኣላሊናዮ ይሓተና ኣሎ ኢሎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ተካኢ ቅዱስ ጴጥሮስ መጠን ዝገበርዎ ናይ ገፋፊ ዓሳ ቀለቤት ትርጉም ብምዝካር ክርስቶስ ንቅዱስ ጴጥሮስ ገፋፊ ሰብ ክኸውን ዘቕረበሉ ጻውዒት ኣስተንቲኖም ኣብዚ ቦታ እዚ ሰባት ካብ ባሕሪ ይድሕኑ ኣለዉ ህይወት ዘይብሎም ሬሳታት ድማ ካብ ማይ ይወፁ ኣለዉ ኢሎም በዚ ምኽንያት እዚ ድማ ተካኢ ቅዱስ ጴጥሮስ ነዞም ወደባት ዕሽሽ ክብሎም ኣይክእልን እዩ ቤተ ክርስቲያን እውን ነዞም ማያት እዚኦም ዕሽሽ ክትብሎም ኣይትኽእልን እያ ክብሉ ኣስሚሮምሉ ነቲ ኣብ ቅዱስ መጽሓፍ ዘሎ ምሳሌታት ብምጥቃስ ባሕሪ ሓደጋን ዕግርግርን ምስ ተስፋ ብሓባር ዝነብሩሉ ቦታ ምዃኑ ገሊጾም ሎሚ እውን እንተኾነ ኣብዞም ባሕርታት እዚኦም ኣራዊት ይሕብኡ ኣለዉ ክብሉ እውን ኣጠንቂቖም እዚ ክብሉ እንከለዉ ድማ ነቶም ካብ ተስፋ ምቑራጽ ዝረብሑ ናይ ገበን ጕጅሌታትን ንደቂ ኣንስትዮን ህፃናትን ባሮት ዝገብሩ ዘይሕጋውያን መሰጋገርትን ከምኡውን እቶም ብሰንኪ ዕሽሽ ምባሎም ንድኻታት ብምዝመዛ ወይ ብምርሳዕ ክወሓጡ ዘፍቅዱ ሰባት ዝምልከት እዩ ይኹን እምበር እምነት ብዘይፍርሒ ክሰናኸል ከም ዘይብሉ ኣስሚሮምሉ ክርስቶስ ንባሕሪ ክሃዲ እንተኣዚዝዎ ቤተ ክርስቲያን ድማ ብዛዕባቶም ኣብ ማያቱ ተደርብዮም ዘለዉ ስቕ ክትብል ኣይትኽእልን እያ ኢሎም ኣብቲ ኣጋጣሚ ሓደ ፍልይ ዝበለ ነገር ዝነበረ ድማ ልዕሊ 20,000 ሰባት ካብ ባሕሪ ንምትሓን ዝሓገዘ ካፕተይን ቲቶ ቪላር ሜያ ዘቕረቦ ምስክርነት እዩ ነይሩ ንሱ ሓደ እዋን ዘካየዶ ናይ ምትሓን ስራሕ ክዝክር ከሎ ሓንቲ ብማዕዶ ወዲ ዝመስል 10 ዓመት ዝዕድሚኡ ቆልዓ ዝሓዘት ሰበይቲ ከም ዘትሓኑ ገሊጹ እቶም ስደተኛታት ኣብታ መርከብ ምድሓን ምስ ተሰቕሉ እታ ኣደ ነቲ ቈልዓ መሊስዎ ዝነበረ ቆቢዕን ጃኬትን ኣውፂኣ ኣብ እዝኑ ናይ ወርቂ ኩትሻ ገበረትሉ ለካ ጓል እያ ነይራ ዝበለቲቶ ክልቲአን ድማ ኣምሪረን ከም ዝነብሓ ተዘክርኡ ገሊጹ ነቶም ታሪኾም ዘካፈሉ ኣመስጊኖም ነቶም ካብ ባሕሪ ዘድሕኑ ሰራሕተኛታትን ወለንተኛታት ገበርቲ ሰናይን ማሕበረሰብ ቁምስናታትን ድማ ንኢዶም እቲ ምስክርነቶም ስደተኛ ተወሳኺ ሓደ ወይ ተራኣሃዝ ምዃኑ ዘብቅዓሉ ምዃኑ ድማ ገሊጾም ቀጺሎም ድማ ሽዑ ጥራይና እታ ንእሽተ ጓል ከም ጓልና እቶም ገጻት ድማ ከም ኣባላት ስድራ ቤትና ክኾኑ ከም ዝኽእሉ ክንርድአ ንኽእል ኢሎም ብተወሳኺ ኣብ እዋን ህጹጽ ኩነታት ስደት ንጥፈታት ቁምስና ዘወሃደት ማርያ ሬይስ ኣሌማን ክሩዝ ዘቕረበቶ ምስክርነት ጠቂሶም ንሳ ንሰባት ምስናይ ወይ ምሕጋዝ መብዛሕትኡ ግዜ ብቐለልቲ ነገራት ከም ዝጅምር ገሊጻ ንሱ ድማ ጫማ ክዳን ቡን ብምቅራብ ወይ ድማ ኣብ ጥቃኦም ምህላው ጥራይ እኹል እዩ ኢላ ምሕረት ብንኣሽቱ ተግባራት እዩ ዝጅምር ዝበሉ ርእሰ ሊቃነ ጳጳሳት ሸቶና ኩሉ ነገር ምፍታሕ ዘይኮነስ ንኩሉ ነገር ኣብ ኢድ ኣምላኽ ምቕራብን ሰባት ኣብ ዝሳቀይሉ ቦታ ኣብ ጎኖ ምህላውን እዩ ኢሎም ሓደ ካብቲ ልቢ ዝትንክፍ ምስክርነት ድማ ምእንቲ ድሕነታ ተባሂሉ ብስማ ዝተነበት ታሪኽ ብለሲንግ ዝተባህለት ናይ ናይጀርያዊት ዜጋ እዩ ነይሩ ንሳ ንጾታዊ ምዝመዛ ተባሂላ ብዘይሕጋዊ መንገዲ ዝተሸጠት ግዳይ እያ ታሪኻ ክንገር ከሎ ብሰንኪ ድኽነት ካልእ ኣማራጺ ስለ ዘይነበራ ዓዳ ሓዲጋ ከም ዝወፀት ብግድን ብምፍርራሕን ተዓሲባ ንባሕሪ ብዘስቅቕ ኩነታት ከም ዝተሳገረት ኣብ መወዳእታ ድማ ናብ ስራሕ ምንዝርና ከም ዝተገደደት ገሊጻ ርእሰ ሊቃነ ጳጳሳት ልዮን መበል 14 ድማ ብቐጥታ ናብኣ ብምምልካት ናይ መጸናንዒ ቃል ኣመሓላሊፎም ካልኦት ኣብ ኣካልኪ ዋጋ እንተገይሮምሉ ኣምላኽ ግን ነቲ ዘይትመን ዋጋ ኸምርኣይ ከቶ ከም ዘየቋረፀ ፍለጢ ክብሉ እውን ኣጸናንዕዋ ካልኦት ከም ኣቕሓ እንተርእዮምኺ ቤተ ክርስትያን ሎሚ ንስኺ ጓልን ሓፍትን ምዃንኪ ንስኺ ባርኾት ምዃንኪ ክትነግረኪ ትደሊ ኢሎም ንግዳያት ዘይሕጋዊ ምስግጋር ደቂ ሰባት ድማ ወላ እኳ ዓመፅ እንተወረዶም ክብሮም ግን ከም ዘይተተንከፈ ኣረጋገጹሎም ህይወትኩም ናይ ኣምላኽ እያ ንሱ ድማ ማንም ክወስዶ ዘይክእል ክብሪ ሂብኩም እዩ ክብሉ ደጊሞም ገሊጾም ኣብ ቅድሚ ክብሪ ነፍሶ ከፍ ስደተኛ ከም ዝሰግዱ ብምግላጽ ንስኹም ተራ ኣሃዝ ወይ ፋይላት ኣይኮንኩምን ንስኹም ስድራ ቤትን ቤትን ሓዲግኩም ዝመጻእኩም ሰባት ኢኹም ማንም ሰብ ክንዕቆ ዘይግብኦ ሕልምታት ኣለኩም ክብሉ ብቐጥታ ተዛረብዎም በቲ ኻልእ ወገን ድማ ካብቶም ካብ ተስፋ ምቑራጽ ሰባት ዝረብሑ ዘይሕጋውያን መሰጋገርትን ገበነኛታትን ክጥንቀቑ ኣተሓሳሲቦም ነቲ ዝህብዎም ናይ ሓሶት ተስፋታት ድማ ናይ ሞት ኢንዱስትሪታት ክብሉ ጸውዕዎም ቅዱስ ኣቦና ጻዊዒቶም ናብ መንግስታትን ኣህጉራዊ ትካላትን ብምስፋሕ ድማ ሓላፍነት ናይ ሓባር ክኸውን ከም ዘለዎ ኣስሚሮምሉ እቲ ናይ ስደት ሓደጋ እተን ናይ መበቆላውያን ሃገራት ሰላምን ፍትሕን ልምዓትን ክፈጥራ እተን ዝቕበላን መሰጋገሪ ዝኾናን ሃገራት ድማ ንድኹማት ሰባት ካብ ገበነኛታት ክዕቅባ ኤውሮጳ ድማ ማእከላይ ባሕርን ኣትላንቲካዊ ውቅያኖስን ምልክት ዘይብሎም መቓብራት ክኾኑ ከም ልሙድ ነገር ከይትወስዶ ጸዊዖም ዝመጹ ሰባት ጥራይ ምምሕዳር ኣሃዛት ምዝርጋሕ ዶባት ምሕያል ወይ ድማ ድሕሪ ሞት ምሕዛን ጥራይ እኹል ኣይኮንን ክብሉ እውን ኣረጋጊጾም ነፍሲ ወከፍ እቲ መጽእ ጃልባ ምስቶም ስደተኛታት ሓደ ሕቶ ተመጽእ ብምባል ኣጉሊሖም ብዙሓት ኣሕዋትን ኣሓትን ህይወት ንምድላይ ኣብ ናይ ሞት ሓደጋ ዝኣት እንተ ኾይኖም እንታይ ዓይነት ዓለም ኢና ሃኒጽና ክብሉ እውን ዓባይ ሕቶ ኣቕሪቦም ቅዱስ ኣቦና ቀጺሎም ንስደት ዝርኢ ፖሊሲ ኣብ ምኽባር ሰብኣዊ ክብረት ዝተመስረተ ክኸውን ከም ዘለዎ ኣጉሊሖም ሕጋውን ድሕንነትን ዘለዎ መንገድታት ክህልዎ ግዳያት ንግዲ ደቂ ሰባት ውፅኢታዊ ዝኾነ ዕቑባ ክወሃቦም ኣህጉራዊ ምትሕብባር ኣንጻር ንግዲ ምስግጋር ደቂ ሰባት ክህሉ ከምኡውን ትርጉም ዘለዎ ናይ ምቕባልን ምውህሃድን መስርሕ ክግበር ጻውዒት ኣቕሪቦም ዕቑባ ናይ ምድላይ መሰል ደጊሙ ክረጋገጽ ከሎ ብዛዕባ እቲ መብዛሕትኡ ግዜ ዝበሃል ዘሎ ካልእ መሰል እውን ተዛሪቦም ንሱ ኸኣ ንክትሃድም ናይ ዘይምግዳድ መሰል እዩ ከምኡውን ናብ ስደት ናይ ዘይምኻድ መሰል ኣሎ ካብ ጥሜትን ውግእን ስደትን ብልሽውናን ኣከባብያዊ ብከላን ናጻ ኮንካ ኣብ ዓድኻ ናይ ምንባር መሰል እውን ኣሎ ክብሉ ገሊጾም ኣብ መወዳእታ ድማ እቲ ርክብ ነቶም ባሕሪ ክሰግሩ ከለዉ ዝሞቱ ሰባት ንምዝካር ዕምባባታት ብምንባርን ብናይ ሓደ ደቂቕ ስቕታን ተዛዚሙ ድሕሪኡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ጥቕኡ ዝርከብ ቤተ ክርስትያን ናይታ ረዳኢት ባሕረኛታት ዝኾነት ኖና እግዚእትነ ማርያም ናይ ጎቦ ቀርሜሎስ ብምኻድ ካብ ዕንጨይቲ ጃልባ ስደተኛታት ዝተሰርሐ መስቀል ባሪኾም ቅድሚ ምኻዶም ድማ ነቶም ኣብ ገማግም ባሕሪ ተኣኪቦም ዝነበሩ ወለንተኛታትን ስደተኛታትን ሰላምቶኦም ብምቕራብ ሎሚ ኣብዚ ገማግም ባሕሪ ዝበጽሐ ነፍሲ ወከፍ ውልቀ ሰብ ካብ ሰብኣውነትና እንታይ ከም ዝተረፈ ይሓተና እዩ ውዒል ሓዲሩ ንህይወት ዕቑባ ሂብና ዲና ወይስ ዕሽሽ ኢልና ክፍለጥ እዩ ክብሉ ዛዚሞም
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ደሴታት ካናሪ እትርከብ ቤተ ክርስትያን መስቀል ብምሕቋፍ ናይ ቅዱስ ቁርባን ህይወታ ብምዕማቕ ነቶም ኣዝዮም ተቓልዕቲ ዝኾኑ ሰባት ብሓድነትን ብተስፋን ብምግልጋል ኣብ ናይ እምነት ሓድነታ ክትጸንዕ ከም ዘተሓሳሰቡ ዜና ቫቲካን ሓቢሩ ርእሰ ሊቃነ ጳጳሳት ልዮን ዕለት 11 ሰነ ኣብ ላስ ፓልማስ ደ ግራን ካናርያ ኣብ ዝርከብ ካቴድራል ቅድስተ ሃና ምስ ጳጳሳት ካህናት ዲያቆናት ኣባላት ሰቡፊ ወተን ተምሃሮ ዘረኣ ክህነትን ኣብ ግብረንልዎ ምዘገልግሉን ከም እተራኸቡ ዝሓበር ዜና ቫቲካን ኣስዒቡ እዚ ኣብ ስደት ማሕበራዊ ብድሆታትን ተራ ቤተ ክርስትያን ኣብ ምስናይ ተቓላዕቲ ማሕበረሰባትን ሓያል ትኩረት ዝገበረ ናይ ርእሰ ሊቃነ ጳጳሳት ሃዋርያዊ ጉዕዞ ናብ ስፓይና መዛዘሚ ካብ ምዕራብ ኣፍሪቃ ንዝጓዓዙ ስደተኛታት ናብ ኤውሮፓ ዝኣትሉ ቀንዲ መዕለቢ ኣብ ዝኾነት ኣብቲ ከባቢ ዝርከቡ ማሕበረሰባት ቤተ ክርስትያን ድማ ሰብዓውን ጓሳውን ዝኾነ ደጋፍ ኣብ ማሓብ ልዕሊ ተራ ዝተፃወቱን ሎሚ እውን ኣብ ዘገልግሉላ ኣብ ደሴታት ካናሪ ዘካይዱ ሓዋርያዊ ዑደት ቅዱስነቶም ኣብ መዳርኦም ነቶም ኣብ ካቴድራል ቅዱስ ታህናን ዝተረኽቡ ኩሎም መግለፂ ህያው ቤተ ክርስቲያን ኢኻትኩም ሕጉስን ተስፋን ሓዘንን ጭንቀትን ህዝቢ ዘመንና ብፍላይ ድማ እቶም ድኻታት ወይ ዝተሰቃቀዩ ዘንፀባረቐ ምስክርነትኩም ኣመስግን ኣብ እምነት ከም ኣቦን ሓውን ናብተን ደሴታት ከም ዝመፁን ኣብ መጀመርታ ተኸታሊ ቅዱስ ጴጥሮስ ኮይኖም ኣብ ዝተሓረይሉ ዕለት ኣብ ዘስምዖ መደረ ዘስመሩሉ ሓሳብ ብምዝካር ምሳኹም ክርስቲያን እየ ምእንታኹም ድማ ጳጳስ እየ ከም ዝበሉ ኣፍሊጡ ቅዱስ ኣቦና ኣብ ዘስምዖ መደረ ነቲ ናይ ዕለቱ ካብ መልእኽቲ ሃዋርያ ጳውሎስ ናብ ሰብ ኤፌሶን ዝተወስደ ቀዳማይ ምንባባ ማእኪሎም ኣብ ውሽጢ ቤተ ክርስቲያን ንዘሎ ዝተፈላለየ ውህበትን ኣገልግሎትን ኣፍልጦ መሃብን ሓድነት ንምህናፅ ክውዕል ኣገዳሲ ምዃኑ ኣስሚሮም ፀውዒቲ ጎይታ ሎሚ ኣብ ልብና ከም ብሓድሽ ንፀባረቕን ንፀዋዕታናን ተልእኾናን ድማ የረጋግፅ ኣብቲ እምኒ ማእዝኒ ዝኾነ ክርስቶስ እተመሰረተት ቤተ ክርስቲያን ብሓባር ምህናፅ ቢሎም ነቶም ምእመናን ኣብ ሰናይ ክሃንፁ ፍልልያትና ከሰማምዑን ንጥቕሚ ኩላቶም መከዓዩን ከም ዘተባብዑ ዜና ቫቲካን ይሕብር ኣስዕብ ኣቢሎም ነቶም ስልጣነ ፍቕሪ ኣብ ማህናፅ ጥበበናታት ስነ ህንፃታት ክኾኑ ዝደልዩ ክርስቲያን ዝገልፁ ክልተ ረኣያታት ብምቕራብ እቲ ቀዳማይ መስቀል ክርስቶስ ምቕባል ምዃኑ ብምምልካት ነቲ ኣብ ከባቢ ደሴታት ካናሪ ዘሎ ባሕሪ ከም ኣብነት ተጠቂሞም ውቅያኖስ ንቤትን ቤታውነትን ዘዘኻኽር እኳ እንተኾነ ብድሆን ርሕቀትን ምጥርጣርን እውን ከመልክት ከም ዝኽእል ገሊፆም ቅዱስ ኣጎስጢኖስ ብምጥቃስ ወዲ ሰብ ነታ ናይ ሓቂ ዓዶም ከም ዝናፍቑን ግናኸ ናብኣ ንምብፃሕ ባሕሪ እዛ ዓለም እዚኣ ክሰግሩ ከም ዘለዎም ኣዘኻኺሮም ጎይታ እቲ ክንከዶ ሃረር እንብሎ ዝነበርና መገዲ ምእንቲ ከርእየና ባዕሉ መፀ መስቀል ክርስቶስ እንተዘይተሰኪምና ንባሕሪ እዚ ዓለም እዚኣ ክሰግር ዝኽእል ሓደ እኳ የልቦን እቶም ቅዱሳን ኣብ ክርስቶስ ብምውካል ንፀገማት ሂወት ብኸመይ ከም ዝብድሁ ኣብነት ከም ዝኾኑ ገሊፆም ንማዕበል ሂወት ንክብድሁ ንኢየሱስ ብኸመይ ናብ ጀልባኦም ከም ዝዕድምዎ ይፈልጡ ነይሮም እዮም ኣብኡ ተኣማሚኖም መስቀል ሓቂፎም ነቲ ማዕበል ምጥርጣርን ፍርህን ኣህድእዎ ከም ዝበሉ ዜና ቫቲካን ይሕብር እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘጉልሕዎ ካልኣይ ኣረኣእያ ድማ ኣድላይነት መንፈሳውነት ቅዱስ ቁርባን ምምዕባል ዝብል ኮይኑ ነቲ ኣብ እዋን ዕርገት ኣብ ቅድሚ ቅዱስ ቁርባን ኣቁፅልቲ ዕምባባታት ናይ ምሕፃብ ንነዊሕ እዋን ዝፀንሐ ልምዲ ጠቂሶም እዚ ሰናይ ባህሊ እዚ ክርስቶስ ማእከል ክርስትያናዊ ሂወት ምዃኑ ዘዘኻኽር እዩ ናይ ጉዕዞና ሸቶ ምስ ክርስቶስ ምርኻብ እዩ ንሱ ማእከል ክርስትያናዊ ህይወት እዩ ኣብ ቅድሚኡ ብኣምልኾን ስግደትን ተንበርኪኽና ኣብ ዙርያኡ ድማ ሓደ ኣካል ንምቋም ንእከብ ቀፂሎም ቅዱስ ኣቦና ነቲ ኣብ ካልኣይ ዋዕላ ቫቲካን ኣዋጅ ብርሃን ኣሕዛብ ብምጥቃስ ኣብ ቅዱስ ቁርባን ምስታፍ ንሓድነት ቤተ ክርስትያን ከም ዘደልድሎን ንኣመንቲ ናብ ዓሚቕ ናይ ሕብረት ስምዒት ክመርሖም ከም ዘለዎ ኣጉሊሖም መንፈሳውነት ቅዱስ ቁርባን ምምዕባል ክበሃል ንከሎ ናብ መንፈሳውነት ሓድነት ቤተ ክርስትያን ብፍቕሪ ኣዕሚኳ ምእታው ማለት እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ መደረኦም ነታ ኣብቲ ከባቢ እትርከብ ቤተ ክርስትያን ካብ ምስክርነት እቶም ኣብ ደሴታት ካናሪ ንታሪክ ክርስትና ዝቐረፁ ብዙሓት ቅዱሳን ሰብኡትን ኣንስትን ብርታዓይ ክትረክብ ኣተባቢዖም ነቶም ምእመናን ኣብ እምነትን ተስፋን ፍቕርን ልግስን ሓድነት ክህልዎም ተማሕፂኖም ንዚ ክቡር ዋጋዚ ከምቲ ቅዱስ ዮሃንስ ጳውሎስ ዳግማዊ ዝበልዎ ናብ ኣምላኽ ክመርሓና ኣብ ሰማይ መንፈሳዊ ህይወትና ዝትንስኡ ሰለስተ ከዋኽብቲ እያቶም ቢሎም ነታ ኣብ ደሴታት ካናሪ እትርከብ ቤተ ክርስትያን ከኸብ ባሕሪብ ዝብል መፀውዕ ንእትልለይ ቅድስቲ ድንግል ማርያም ኣማዕቂቦም ንካቶሊካውያን ተልእኾኦም ብምትእምማን ክቕፅሉ ኣተባቢዖም መንፈስ ቅዱስ ኣብ መንጎ ሕጂ ዘሎ ብድሆታት ሓድነትን ተኣማንነትን ንኽነብሩ ፀጋኡ ክህቦም ድማ ከም እተማሕፀኑ ዜና ቫቲካን ኣፍሊጡ እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ግራን ካናርያ ኣብ ዛዕሪ ቁምሳተ ቅዳሴ ካብ ጭንቀት ናይ ሓደ ቦምባ ዝመስል ኣብ ኩሉ ቦታታት ዝነብርን ዕረፍቲ ዘይብሉን ኣነነት ከም ዘጠንቀቑን ነቶም ናብታ ደሴት ክበፅሑ ኣብ ጉዕዞ ባሕሪ ንስደት ሂወቶም ዝሰኣኑ ስደተናታት ድማ ብፍሉይ ከም ዝዘከሩ ዜና ቫቲካን ኣፍሊጡ ሓሙስ ዕለት 11 ሰነ ምሸት ኣብ ስታድዮም ግራን ካናርያ ኣብ ዛዕሪ ቁምሳተ ቅዳሴ ግዜ ብዛዕባ ፍቕሪ ስቓይን ትሕትናን የስተንትኑ ኣብ ምዕራባዊ ገማግም ኣፍሪቃ ቁሩብ ርሒቓ እትርከብ ስፓይናዊት ደሴት ግራን ካናርያ ኣብ ኤውሮፓ ሓድሽ ህወትን ዝደልዩ ስደተኛታት ቀንዲ መሰጋገሪ ቦታ እያ። ርእሰ ሊቃነ ጳጳሳት ኣብ ዝስምዖ ስብከት እዛ ምድሪ እትምስክሮ መከራ ክዝክሩ ከም ዝደልዩ ሓቢሮም ነቶም ኣብቲ መስዋእቲ ቅዳሴ ንዝሓበሩ ኩሎም ኣብ ባሕሪ ህወቶም ዝሰኣኑ ኣሕዋትናን ኣሓትናን ብሓባር ክጽልዩ ከም ዝዓደሙ ዜና ቫቲካን ኣፍሊጡ። ነቲ ካብ መጽሓፍ ዘዳግም ዝተወስደን እግዚኣብሄር ንእስራኤላውያን ቅድሞ ኩነት ዘይብሉ ፍቕሪ ዝገልጽን ቀዳማይ መንባብ ብምስትንታን እዚ ፍቕሪ ዝብሉ ቅዱስነቶም ንምሉእ ህልውና ዝሰፍሕ ከምኡ እውን ንነፍሲ ሓውን ንኣእምሮ ብርሃን ሰላም ክትዓግቶ ዘይትኽእል ድርኺት ናብ ናጽነት ስቓይ ንልቢ እዩ። ኣብዚ ቅድሞ ኩነት ዘይብሉ መለኮታዊ ፍቕሪ እዩ ናይ ገዛእ ርእስና ጸዋዕታ ን

ቅዱስ ልቢ ኢየሱስ መዃኑ ድማ በመዝኽኻር ርእሰ ሊቃነ ጳጳሳት ሊዮን ኣብመዛዘም ስብከቶም ብዛዕባ ሓደ ፍሉይ ባሕሪ ልቢ ክርስቶስ ማለት ትሕትና ከስተንትኑ ከም ዝደልዩ ገሊፆም ዘደንዝዝ ናብ ሓደ ቦምባ ብርቱዕ ደብዳብ ዝመስል ኣብ ኩሉ ቦታታት ዝነብሩን ርግኣት ዘይብሉን ኣነነት ብዙሓት ሎሚ ንውሽጦም ፅን ክብሉ ዝድርኾም ስቕታ ክጎድሎም ይገብር እቲ ሕቡኡን ሕርመትን ልቢ ፍቕሪ ከይሰምዑ ዝገብር ምዃኑ ኣብሪሖም ካብዚ ንክንርሐቕ ድማ ኢየሱስ እቲ መፍትሕ ገዛእ ርእስና ኣብቲ ዝጥርንፈና መታን ክንርኢ ካብቲ ዝፈላለየና መሰረታት ትዕቢት ክንወርድ ዝብል ምዃኑ የርእየና ከም ዝበሉ ዜና ቫቲካን ሓቢሩ። رسالي كان باباسات ليون مبال عصر تربعة أب دسيتات كاناري أب سون حلو قوان أب تنيري فاب زركب معكل لاس رايسس من سدتيناتات كم تراخبون أب لبو من سولوتو من دماء هلوات مخانو من زخون هبوبلا دماء نتز سمعهم هلوة كريستوس كايت في دماء سولوتو من مخانو كم زرقاقة سوزينا فاتيكان أفليتو رسالي كان باباسات ليون مبال عصر تربعة أب تنيري فاب زركب معكل لاس رايس من سزركب سدتينات ተተራኺቦም ቅድሚ ዘስምዖም ማደረ ናይቶም ኣብትቦታ ዝነበሩ ወኪሎም ቃል ምስክርነት ምስ ኣቕረቡ ምስኦም ምስ ኩሎም ስደተኛታትን ዘለዎም ቅርበት ብምርግጋፅ ዕለት 12 ሰነ ቤተ ክርስቲያን ዓመታዊ ክብረ በዓል ቅዱስ ልቢ ዘኢየሱስ ከም እታብዕል ብምዝኽኻር ንክርስቲያን ልቢ ኢየሱስ ምሳሌ ናይቲ እግዚኣብሔር ንነፍስ ወከፍ ወዲ ሰብ ዘለዎ ምሕረት ዝመልኦን ደረት ኣልቦ ፍቕሩን ምዃኑ ኣብሪሖም ኣብዚ ዓውዲ እዚ ቅዱስ ኣቦና ኣብ ሓደ ክንመፅእ ንሓድሕድና ክንራኸብን ልዕሉ ኩሉ ድማ ካበይ ከም ዝመፅእና ብዘየገድስ ፍቕሪ ኣምላኽ ዶብ ከም ዘይፈልጥ ፍልሊ ከም ዘይገብር ንኩሎም ከም ዝተዋህበን ብሓድነት ከም ዘራኽበናን ክንፈልጥ ምኽኣልና ሓልዮት እግዚኣብሄር እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ቀፂሎም ፀገማቶም ኣስተውዒሎም ገጽኩም እናጠመትኩን ዛንታታትኩም ክሰምዕን እንከለኹ ብዛዕባ ልብኹም እውን ኣሓስብ ብብዙሕ ፀገማት ቆሲለ ግን በቲ ካልኦት ክፉታት ለጋሳትን መሓርን ልብታት ዝረኸብኩምዎ ፍቕሪ እውን ተጸናኒዐ ቢሎም ልቢ ክርስቶስ ብፍቕሪ ከምዝተሳቀየን ከምዝተወግአን እኳ እንተዘከርና ቃንዝኡ ብዘቃለሉ ርኅሩኻት ሰባት እውን ከምዝተጸናንዐ ክንርስዕ የብልናን ከም ዝበሉ ዜና ቫቲካን ይሕብር። ርሰሊቃነ ጳጳሳት ሊዮን ንፍቕሪ ኣድማሳውነት ዝገልጽ ምሳሌ ሕዋይ ሳምራዊ ብምምልካት ሓደ ካብ ጓና ከተማን ዝተፈልየ ሃይማኖትን ዝመፀ ንሓደ ዝቆሰለን ዝተቐጥቀጠን ሰብ ይድንግጸሉ። ቅዱስ ሓው ጴጥሮስ ቅዱስ ዮሴፍ ዘኣንቺታን ካብ ደሴታት ካናሪ ብመርከብ ኣብ ኣሜሪካ ወንጌል ንምስባኽ ዝነቐሉ ሓድሽ ናይ ተልእኾ ወንጌል ኣድማስ ብምኽፋት በቲ ናይ ካልኦት ቁስል ክንፍውስን ነቶም ዝሳቀዩ ሰባት ሓልዮት ከነርእዮም ብዝላቦና ፍቕሪ እግዚኣብሔር ዝተደረኹ ምንባሮም ኣዘኻኺሮም ንሳቶም እውን እምነት ተስፋን ግብረ ሰናይን ከም ዝዓበየ ንብረት ተሰኪሞም ናብ ዘይፍለጥ ቦታ ዝወፈሩ ስደተናታት ምዃኖም ኣመልኪቶም ኣብተን ዘይፈልጥዎን ሃገራት እቶም ቅዱሳን ስደተናታትን ልኡካኖ ወንጌልን ነቲ ዝነበሮም ዘካፍሉ እንተኾኑ ነቲ ዝቐርበሎም ሓድሽ ህያባት እውን ብሓጎስ ይቕበሉ ከም ዝነበሩ ቅዱስነቶም ከም ዘስተባሃሉ ዜና ቫቲካን ኣፍሊጡ። ርሰሊቃነ ጳጳሳት ሊዮን ኣነ እውን ነቲ ናብ ዘንደሴታት ዘምፅአኩምዎ ስንቂ ሰብኣውነትኩም ሕልምኹምን ባህልኹምን ከተካፍሉን ነቲ ዝቐርበልኩም ክትቅበሉ ክፉታት ክትኮኑን እዕድመኩም ቢሎም እዚ ምልዋጥ እዚ ብሓላፍነት ናብቶም ውርሻ ናይ ፍቕሪ ስልጣነ ከነውርሶም እንደሊ መፅኣ ወለዶታት ኣብ ግምት ብምእታው ብሓላፍነት ክግበር ከም ዘለዎ ኣስተብሂሎም ኣብዚ መዳይ እዚ ስደት ኣብ መንጎ ህዝብታት ንምርኻብን ንሓድሕዱ ንምምዕባልን ኣጋጣሚ ክኸውን ስለ ዝኽእል ኣገዳሲ ግደ ዘለዎ ይኸውን እንክብሉ ኣዘኻኺሮም ብገለ መልክዑ ኩላትና ስደተኛታት ኢና። ምኽንያቱ ኩላትና ናብ ሰማያዊ ዓድና ኣብ እንኸደሉ መገዲ ነጋድያን ስለ ዝኾንና ኩሉ ሰብ ብዝከኣሎ መገዲ ኣበርክቶ ብምግባር ነቲ ጉዕዞ ዝያዳ ሰብኣዊ ንክኸውን ክሕግዝ ኣተባቢዖም ንዝጭቡጥ ሰብኣዊ ሓገዝ ተኸኣል ክኸውን ንብዙሓት ሰባት ተስፋ ንምምላስን ክብርን ንምሃብ ዝሕግዙ ብዙሓት ሰናይ ድሌት ዘለዎም ደቂ ተባዕትዮን ደቂ ኣንስትዮን እውን ምስጋናኦም ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ርሰሊቃነ ጳጳሳት ሊዮን ስም ናይቲ መቐበሊ ኣጋይሽ ላስ ራይሰስ ሱር ዝብል ዝውክል ምዃኑ ኣቃርብኦም ከም ዝሰሓበ ብምዝኽኻር ነፍስሄ ርሰሊቃነ ጳጳሳት ፍራንቸስኮ ምሳኻትኩም ክራኽቡ ኣዝዮም ሓረር ዝበሉ ኣገዳስነት መበቆልና ምዝካርን ኣብ ጎይታ መወካልን ንምጉላሕ ምስ
ምስሊ ሶር

ጥቃም ከም ዝፈቱ ኣዘኻኺሮም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብቲ ክርስቶስ ህያው እዩ ብዝብል ኣርእስቲ ዝለገሶ ሃርያም ማዕዳን እቶም ብጎይታ ዝውከሉ ከምቲ ኣብ ጠቓማይ ዝተተኽለት ሱር ናብ ዋሓይ እትሰድድ ዋዕ ምስ መፀ ኣይትፈርሕን ኣቝፅልታ ኸዓ ሓምላይ ኮይኑ ከም ዝቕፅል ኦም እያቶም ዝብል ጠቒሶም እቶም ኣብኡ ዝነበሩ ኣብ ጎይታ ሱር ክሰዱን ማዕበል ካብቲ ዘበርትዕን ህወት ዝህብን ምእንቲ ከየርሐቐኩም እፅሊ ፍቑራተይ ኣብ ልበይ ህልዋት ኢኹም ኣብ ጸሎተይ ከዓ ክዝክረኩም የቢሎም ኣብ መደምደምታ ኣምላኽ ንዓኣቶምን ንስድራ ቤቶምን ንኹሎም ሰናይ ዝገብርሎምን ክባርኾምን ቅድስቲ ድንግል ማርያም መጸናንዒት ስደተናታት ወትሩ ኣሰንዮም ኣብ ዕቑባ ኣዴታት ክትሕግዞምን እፅሊ ከም ዝበሉ ዜና ቫቲካን ኣፍሊጡ። ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።